0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ እንደምናላችሁ መስከረም 5 ለዛሬ 2019 አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን አራት ርዕሶች ተዘጋጅተውበታል። ትግራይ ክልል በሚገኙ ከፍተኛ የትምህርት ተቋማት የሚማሩ ተማሪዎች ሌላ አካባቢ እንዲመደቡ መወሰኑና የክልሉ ተቃውሞን የሚዳስሰው ዘገባ ይቀድማል። ሁለተኛው ርዕስም ከትምህርት ጋር የተያያዘ ነው። የኢትዮጵያም የትምህርት ሚኒስቴር የ2019 የትምህርት ዘመን የሬሜዲያል መርሃ ግብርን ይቃኛል። አወዛጋቢው የይዞታ ካርታ ባለቤትነት ሕገ መንግሥታዊ ትርጓሜ ማግኘቱን የሚያወሳ ዘገባም አለን። ዜና መጽሔቱ ሶማሊላንድ ጋዛ ለሚሰፍረው ዓለም አቀፍ ሰራዊት ወታደሮች ለማዋጣት መፍቀዷና ያስከተለውን ጥርጣሬ ተነትናል። ሳምንታዊው ጤናና አካባቢ አውሮፓ ውስጥ የሙቀት ማየልን የቃኘው ዝግጅት በድጋሚ ቀርብበታል። አውሮፓና ጀርመን በቅርቡ ዛክሰን አንሃልት ምስራቅ ጀርመን ግዛት በተደረገው ምርጫ ውጤት በመርሃይ መንግሥት ፌዴሬሽን ሜርስ አስተዳደር ላይ ያሳደረውን ጫና ነው የሚቃኘው። ቀደም ሲል እንዳልነው ቀዳሚው የዓለም ዜና ነው። ታምራት ሊንሳ ያሰማናል።
0: የዲደብሊው ዜና።
2: አመሰግናለሁ ነጋሽ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆ። በማዕከላዊ ኢትዮጵያ ህዝቦች ክልል ትናንት አጣቂዎች ባደረሱት ጥቃት የ13 ሰዎች ህይወት አለፈ። የአካባቢው ነዋሪዎች እንዳሉት አጣቂዎቹ የግድያ ጥቃቱን የፈጸሙት በክልሉ ጉራጌ ዞን አበሽኬ ወረዳ ዋልጋ በተባለች አነስተኛ የገጠር ከተማ ውስጥ ነው። የኢትዮጵያ የትምህርት ሚኒስቴር በትግራይ ክልል ከሚገኙ ዩኒቨርሲቲዎች ወደ ሌሎች ከፍተኛ የትምህርት ተቋማት

0: ወቅት የሚመደቡ ተማሪዎች ማመልከቻዎች መቀበል መጀመሩን አስታወቀም። ፍርድ ቤት በ50,000 ብር የዋስትና መብት የፈቀደላቸው የኢሃፓ አመራሮች ፖሊስ ይግባኝ መጠየቁን ተከትሎ ለብይን ለመጪው አርብ ተቀጠሩ። ኬንያዊው ማርቲን ኪማኒ የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮችና የሰላም ማስከበር ዘመቻዎች ክፍል የአፍሪካ ረዳት ዋና ጸሐፊ ሆነው ተሾሙ። ደቡብ አፍሪካ ውስጥ በሁለት ወራት የሰባት ሴቶች አስክሬን መገኘቱን ተከትሎ ፖሊስ ገዳዮችን ለመያዝ አስቸኳይ ምርመራ መጀመሩን አስታወቀም። ኬንያ የ2029ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ተመረጠች። ኬንያ ትልቁን ዓለም አቀፍ ውድድር ለማዘጋጀት እድሉን ስታገኝ ለአፍሪካ አህጉርም የመጀመሪያው ይሆናል። ዜናውን በዝርዝር። በማዕከላዊ ኢትዮጵያ ህዝቦች ክልል ትናንት ታጣቂዎች ባደረሱት ጥቃት የ13 ሰዎች ህይወት አለፈ። የአካባቢው ነዋሪዎች እንዳሉት ታጣቂዎቹ ጥቃቱን የፈጸሙት በክልሉ ጉራጌ ዞን አበሽጌ ወረዳ ዋልጋ በተባለች አነስተኛ የገጠር ከተማ ውስጥ ነው። ታጣቂዎቹ ለቅሶ ለመድረስ ተሰብስበው በነበሩ ሲቪሎች ላይ ተኩስ መክፈታቸውን የተናገሩ አንድ የአካባቢው ነዋሪ በጥቃቱ 13 ሰዎች መገደላቸውን ለዶቼ ቬለ ተናግረዋል።
1: ወዶ ይባላል ዋልጋ ከተማ ወደዚህ ያው ድንገት የሆነ ታሞ የሞተ ነበር። እዛ ለቅሶ ላይ ድርሳሉ አሉ። ቀን በቀን በቃ በዛው ተኩስ ተጀመረ። ያው ከኛም የወጣች አልመጣችም። ትሙት ቢያንስ እንኳን ምን ቢያለን ማን ሄዶ ያንሳ፣ አስከሬንም አልተነሳም። ህይወት ያለፈው አንድ 13 አለሁ ጽሀን ዜጋ ነው። ገና እቺ ያው እንግዲህ ገና ቁሶ አልታወቀም።
0: በጥቃቱ የተደናገጠው ነዋሪ ወደ አጎራባች የወልቂጤ ከተማ መሸሹን ደግሞ ሌላ የዚሁ ከተማ ነዋሪ ተናግረዋል።
2: ማህበረሰቡ አገራማን ብሎ ሰላም ብሎ ምንም ባለወቅበት ድንገት ነው ሄዱ የሆነው። ለጥይት ሩምታ ከመጣ ወዲህ እኛ ቶሎ መሬት ይዘን ተደፍተን ቁጭ አለን። ተታኛን በርቃና ከነጋ በኋላ ነው የተነሳ ነው። ከዛሬ ጠዋት ማለዳ ጀምሮ ህዝቡ ልቅል ብሎ ነው የወጣው። ህፃን፣ አዋቂ፣ ወጣት ምናምን ምናምን ሳይል ህዝብ ደፍራቸው በቃ ራሱን ለማቆየት በሚል ልቅል ብሎ ነው ወደ ወልቂጤ ከተማ ተቆጦ እየሄደ ያለው።
0: ዶቼ ቬለ ታጣቂዎቹ አደረሱ በተባለው ጥቃት ዙሪያ የአበሽጌ ወረዳ ዋና አስተዳዳሪ አቶ ካሶ ጆሃርን ለማነጋገር ጥረት ቢያደርግም ዋና አስተዳዳሪው ስብሰባ ላይ መሆናቸውን በመጥቀስ ምላሽ ለመስጠት እንደማይችሉ ገልጸዋል። የጉራጌ ዞንና የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊዎችን ለማግኘት የተደረገው ተጨማሪ ጥረትም ኃላፊዎቹ ስልክ ባለማንሳታቸው ሊሳካ አልቻለም። ቀደም ሲል በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳና በአጎራባች ደቡብ ምዕራብ ሸዋ አካባቢዎች በተመሳሳይ ሲቪሎችን ኢላማ ያደረጉ ተደጋጋሚ ጥቃቶች መድረሳቸው ይታወሳል። በትናንቱ የአበሽጌ ወረዳ ጥቃት ስለደረሰው ጉዳትም ሆነ ስለ ጥቃት አድራሾቹ ማንነት የማዕከላዊ ኢትዮጵያ ህዝቦች ክልል መንግስት እስካሁን ያለው ነገር የለም። የኢትዮጵያ የትምህርት ሚኒስቴር በትግራይ ክልል ከሚገኙ ዩኒቨርሲቲዎች ወደ ሌሎች ከፍተኛ የትምህርት ተቋማት የሚመደቡ ተማሪዎች ማመልከቻዎች መቀበሉን መጀመሩን አስታወቀም። የትግራይ ክልል ሁኔታ እስኪሻሻል ተማሪዎች ደህንነቱ በተጠበቀ የመንግስት ዩኒቨርሲቲ ትምህርታቸውን እንዲቀጥሉ እንደሚደረግ ትምህርት ሚኒስቴር የተማሪዎችን ማመልከቻ በሚቀበልበት ድረገጽ አስፍሯል። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ደህንነታቸው ወደሚጠበቅባቸው ሌሎች የመንግስት ዩኒቨርሲቲዎች በጊዜያዊነት ተመድበው ትምህርታቸውን እንዲቀጥሉ መወሰኑን የትምህርት ሚኒስትሩ ብርሃኑ ነጋ እንደተናገሩ ተቋሙ ትናንት መስከረም 4 ቀን 2019 ዓ.ም ገልጾ ነበር። ሚኒስትር ብርሃኑ ውሳኔውን ይፋ ያደረጉት በትግራይ ክልል ባለው ነባራዊ ሁኔታ ትምህርታቸውን መቀጠል ባለመቻላቸው ቅሬታ ካቀረቡ ተማሪዎች ጋር ባደረጉት ውይይት ነው። ከዚህ ቀደም የ12ኛ ክፍል መልቀቂያ ፈተና አሰጣጥ ጉዳይ በትምህርት ሚኒስቴርና በትግራይ ክልል ባለስልጣናት መካከል የውዝግብ መነሻ ሆኖ ነበር። የትግራይ ክልል ውሳኔውን አጥብቆ ተቃውሞታል። ፍርድ ቤት በ50,000 ብር የዋስትና መብት የፈቀደላቸው የኢሃፓ አመራሮች ፖሊስ ይግባኝ በመጠየቁ ለብይን ለመጪው አርብ ተቀጠሩ። የዋስትና መብት ከተፈቀደላቸው 12 ቀን የሆናቸው የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የፓርቲው አባል አበበ አካሉና ጠበቃ አበራ ንጉስ ዛሬ ፍርድ ቤት የቀረቡ ሲሆን ጉዳዩን ሲመለከቱት የነበሩ ዳኞች በመቀየራቸው ጉዳዩን በድጋሚ መርምሮ ውሳኔ ለመስጠት ለመስከረም 8 ቀን 2019 ዓ.ም መቀጠራቸውን ጠበቃቸው ሰለሞን ገዛኸኝ ለዶች ቨለ ተናግረዋል።
3: ዛሬ የምንጠብቀው የነበረው ብይኑ ነበር፣ ፍርድ ነበር የምንጠብቀው። ሆኖም ግን ያው የክረምት ችሎት ዳኞች በተራ ነው የሚሰሩት እና ይህን ጉዳይ ሲያዩት የነበሩት እና ለ12 ቀን የቀጠሩት ሶስቱም ዳኞች ተቀይረው ሌላ ሶስት አዲስ ዳኞች ነበሩ። ጠቅላይ ፍርድ ቤት የነበሩት ቀኝ ዳኛ ይህንን ምርመራ መዝገብ ስላላየሁት ለመምረመር ብለው እንደገና ለ11 ብለው ሲቀጥሩ በመካከል አቶ አበራ ንጉሱ ከፍተኛ ተቃውሞ ነው ያስነሳው።
0: ጠበቃው እንዳሉት የተጠርጣሪዎች ዋስትና ክርክር ላይ አፋጣኝ ፍትህ መስጠት ሲገባ ጉዳዩ መጓተቱ የተፋጠነ ፍትህ የማግኘት መብታቸው እንዲገደብ ሆኗል። ሶስቱ ግለሰቦች ስውር የሀገር የማፍረስ ሴራዎችን በማቀድ እንዲሁም የሀገር አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት ተጠርጥረው ከታሰሩ አንድ ወር ተኩል እንደሆናቸው የአዲስ አበባ ወኪላችን ሰለሞን ሙጬ ዘግቧል። ይህ ዶች ቨለ ነው። ኬንያዊው ማርቲን ኪማኒ የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮችና የሰላም ማስከበር ዘመቻዎች ክፍል የአፍሪካ ረዳት ዋና ጸሐፊ ሆነው ተሾሙ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ ዛሬ መስከረም 5 ቀን 2019 በሰጡት ሹመት መሰረት ኪማኒ ላለፉት 5 ዓመታት ገደማ በቦታው ያገለገሉትን ጋናዊቷ ማርታ አማ አኪያ ፖቤን ይተካሉ። አሜሪካዊቷ ሮዝሜሪ ዲካርሎ የሚመሩት የፖለቲካና የሰላም ግንባታ ጉዳዮችና የሰላም ማስከበር ዘመቻዎች ክፍል በዓለም ዙሪያ ግጭቶችን ለመከላከልና ለመፍታት የተባበሩት መንግስታት የሚያደርገውን ጥረት የማቀናጀት ሚና የሚጫወት ነው። ይሄው የሥራ ክፍል የተባበሩት መንግስታት ዋና ጸሐፊ የሚያደርጓቸውን የሰላም ጥረቶች የሚደግፍ ሲሆን ድርድሮች፣ የፖለቲካ ሽግግሮችና የሰላም ግንባታ ሂደቶች ውስጥም ተሳትፎ ያደርጋል። በስሩ ከሚገኙ ቢሮዎች አንዱ የሆነውን የአፍሪካ ክፍል እንዲመሩ የተሾሙት ኬንያዊ ማርቲን ኪማኒ በዓለም አቀፍ ግንኙነቶች፣ ሰላምና ጸጥታን በመሳሰሉ ዘርፎች የ25 ዓመታት ልምድ እንዳላቸው በድረገጹ ባወጣው መግለጫ አስታውቋል። ኪማኒ በጎርጎርሳዊው ከ2020 እስከ 2024 ለአራት ዓመታት ገደማ በተባበሩት መንግስታት ድርጅት የኬንያ ቋሚ መልእክተኛ ነበሩ። ደቡብ አፍሪካ ውስጥ በሁለት ወራት የሰባት ሴቶች አስክሬን መገኘቱን ተከትሎ ፖሊስ ገዳዮቹን ለመያዝ አስቸኳይ ምርመራ መጀመሩን አስታወቀ። በጆሃንስበርግ ምስራቃዊ ክፍል በኢክሮሆሌኒ ማዘጋጃ ቤት በአንድ ሳምንት ውስጥ ብቻ የአምስት ሴቶች አስክሬን መገኘቱን ተከትሎ በሀገሬው ዘንድ ከፍተኛ ድንጋጤ ፈጥሯል። ከፊል ልብሳቸው ተገፎ የተገኙ አስክሬኖች ከፍተኛ ድብደባ እንደተፈጸመባቸው ማሳየቱ አድብቶ ገዳይ አሊያም የገዳዮች ቡድን ሊኖር ይችላል የሚለውን ስጋት አጉልቷል። የአገሪቱ ፖሊስ ቃል አቀባይ አንቴንዳ ማቴ ወንጀሉ የተፈጸመው በአንድ ግለሰብ አሊያም በገዳዮች ቡድን መሆኑን ለማረጋገጥ ምርመራ መጀመሩን ተናግረዋል። የመጀመሪያዋ ተጎጂ የ37 ዓመት ሴት ባለፈው ሐምሌ 9 ቀን 2018 ዓ.ም ልብሷን ተገፋና በሽቦ ገመድ ታስራ መገኘቷን የዘገበው የፈረንሳይ ዜና አገልግሎት ባለፈው ቅዳሜ መስከረም 2 ቀን ስፖርት ልትሰራ ከቤቷ ወጥታ የቀረችው የ38 ዓመቷ ኤልዛቤት ሞሳልኬም አስክሬን መገኘቱን ጽፏል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው በደቡብ አፍሪካ ውስጥ ከሶስት ሴቶች አንዷ አካላዊ ወይም ጾታዊ ጥቃት የሚደርስባት ሲሆን ሀገሪቱ በዓለም ላይ ከፍተኛ የሴቶች ጥቃት ከሚፈጸምባቸው አንዷ ናት። በመጨረሻም ኬንያ የ2029ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ተመረጠች። ኬንያ ትልቁን ዓለም አቀፍ የውድድር መድረክ ለማዘጋጀት እድሉን ስታገኝ ለአፍሪካ አህጉርም የመጀመሪያው ይሆናል። ናይሮቢ ከታላላቆቹ አውሮፓ ከተሞች ለንደን፣ ሙኒክና ሮም ጋር ተወዳድራ መመረጧን ዓለም አቀፉ የአትሌቲክስ ማህበር ይፋ አድርጓል። የዓለም አትሌቲክስ ፕሬዚዳንት ሰባስቲያን ኮ ውሳኔውን በታዋቂ አትሌቶች መገኛ ምድር መደረጉ ታሪካዊ ሲሉ አወድሰውታል። ውድድሩን ለመጀመሪያ ጊዜ ወደ አፍሪካ ምድር መውሰዳችን ታሪካዊ ያደርገዋል ያሉት ፕሬዚዳንቱ ናይሮቢ እጅግ ማራኪ የማስተናገድ ጥያቄ አቅርባለች ብለዋል። ኬንያ አዘጋጅ ሆና መመረጧን ተከትሎ ፕሬዚዳንት ዊሊያም ሩቶ በኤክስ ገጻቸው ባጋሩት መልእክት ጊዜው የኬንያና የአፍሪካ ነው ብለዋል። ኬንያ በጎዳናና በሀገር አቋራጭ ውድድሮች በላቀ ብቃት እንድትታወቅ የበርካታ ትውልድ አትሌቶች የቅብብሎሽ የተገኘ ድል ነው ሲሉ የትውልድ ቅብብሎሹን አሞካሽተዋል። የቀድሞ የማራቶን የዓለም ሪከርድ ባለቤትና የኬንያ ብሔራዊ ኦሎምፒክ ኮሚቴ የቀድሞ ፕሬዚዳንት ፖል ቴርጋት ውሳኔውን ልዩ አጋጣሚ ብሎት ናይሮቢና ኬንያ ይህ ክብር ይገባቸዋል ብሏል። ኬንያ ከቅርብ ጊዜ ወዲህ ዋና ዋና ዓለም አቀፍ ስፖርታዊ ዝግጅቶችን ለማስተናገድ በሀገሪቱ የሚገኙ ስቴዲየሞችን ስታድስና ስትገነባ ቆይታለች። ይህ ዶች ቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። በማዕከላዊ ኢትዮጵያ ሕዝቦች ክልል ትናንት ታጣቂዎች ባደረሱት ጥቃት የ13 ሰዎች ሕይወት አለፈ። የኢትዮጵያ የትምህርት ሚኒስቴር በትግራይ ክልል ከሚገኙ ዩኒቨርሲቲዎች ወደ ሌሎች ከፍተኛ የትምህርት ተቋማት የሚመደቡ ተማሪዎች ማመልከቻዎች መቀበል መጀመሩን አስታወቀ። ፍርድ ቤት በ50,000 ብር የዋስትና መብት የፈቀደላቸው የኢህአፓ አመራሮች ፖሊስ ይግባኝ መጠየቁን ተከትሎ ለብይን ለመጪው አርብ ተቀጠሩ። ኬንያዊው ማርቲን ኪማኒ የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮችና የሰላም ማስከበር ዘመቻዎች ክፍል የአፍሪካ ረዳት ዋና ጸሐፊ ሆነው ተሾሙ። ደቡብ አፍሪካ ውስጥ በሁለት ወራት የሰባት ሴቶች አስክሬን መገኘቱን ተከትሎ ፖሊስ ገዳዮቹን ለመያዝ አስቸኳይ ምርመራ መጀመሩን አስታወቀ። ኬንያ የ2029ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ተመረጠች። ዜናው በዚሁ አበቃ። ጤና ይስጥልኝ።
4: የዓለም ዜና ታምራት ድንሳን ያሰማል።
5: የዜና መጽሔት
4: ትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች ሌላ አካባቢ እንዲመደቡ መወሰኑና የትግራይ ክልል ተቃውሞ 2019 የትምህርት ሚኒስቴር የሪሜዲያል መርሃ ግብር ይፋ መሆን በሕጋዊ የካርታ ይዞታ ላይ የተሰጠው ሕገ መንግሥታዊ ትርጓሜ ሶማሊላንድ ጋዛ ለሰፈረው ዓለም አቀፍ ሰራዊት ወታደሮች ለማዋጣት መፍቀዷ ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች አቀረቡት በተባለ ቅሬታ ምክንያት ተማሪዎቹ በጊዜያዊነት በሌሎች ከፍተኛ የትምህርት ተቋማት እንዲመደቡ ትምህርት ሚኒስቴር ወሰነ። ተማሪዎቹ ከዚህ በፊት ይማሩበት የነበረውን ከፍተኛ የትምህርት ተቋም የትምህርት ዘመንና ዘርፍ ከዛሬ ጀምሮ እስከ መጪው አርብ ድረስ በትምህርት ሚኒስቴር ድረገጽ ላይ እንዲያመለክቱ ተጠይቀዋል። ትምህርት ሚኒስቴር ቅሬታ ካቀረቡ ተማሪዎች ጋር ውይይት ማድረጉን ጠቅሶ በትግራይ ክልል አስቻይ ሁኔታ እስኪፈጠር ድረስ ውሳኔውን ማሳለፉን አስታውቋል። የትግራይ ክልል ኮሚኒኬሽን ቢሮ ግን ውሳኔውን አውግዞታል። ለዝርዝሩም ሰለሞን ሙጬ ከአዲስ አበባ።
6: የትምህርት ሚኒስትሩ ብርሃኑ ነጋ ትምህርታቸውን መቀጠል ባለመቻላቸው ለቅሬታቸው መፍትሄ ለመስጠት በትምህርት ሚኒስቴር ግቢ ተገኙ ከተባሉ ተማሪዎች ጋር መወያየታቸውና በዚህ ወቅት ተማሪዎች ደህንነታቸው ወደሚጠበቅባቸው ሌሎች የመንግስት ዩኒቨርሲቲዎች በጊዜያዊነት ተመድበው ትምህርታቸውን እንዲቀጥሉ መወሰኑን ስለመግለጻቸው በተቋሙ ድረገጽ የተጋራው መረጃ ያሳያል። ትምህርት ሚኒስቴር ከዚሁ ጋር በተያያዘ ዛሬ ማክሰኞ ባወጣው ማስታወቂያ ተማሪዎቹ ከዚህ በፊት ሲማሩበት የነበረውን ዩኒቨርሲቲ የትምህርት ዘመንና ዘርፍ ለዚሁ ተብሎ በተቀመጠ ድረገጽ ላይ በመሙላት ከዛሬ ጀምሮ እስከ አርብ መስከረም 8 ቀን 2019 ዓ.ም ምህረት ድረስ እንዲያመለክቱ ገልጿል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ለዚሁ ውሳኔ በሰጠው ምላሽ የፌደራሉ መንግስት ባለፉት 6 ዓመታት ትምህርት ቤቶችን፣ ኮሌጆችንና ከፍተኛ የትምህርት ተቋማትን ኢላማ በማድረግ ከፍተኛ ጉዳትና ኪሳራ አስከትሏል ብሏል። የክልሉ ኮሚኒኬሽን ቢሮ ኃላፊ አብርሃ ሃጎስ በጉዳዩ ላይ ዛሬ ለዶች በለ አጭር ምላሽ ሰጥተዋል።
7: ትክክል አይደለም ውሳኔው፣ ያው ቀጣዩን ትውልድ የመጉዳት የማድፈርና በመሀይምነት ውስጥ እንዲቀጥል የማድረግ እሳቤ ያለው ነው። የማጥቃት እንቅስቃሴ ነው ብለን ነው የምንወስደው እኛ ማለት ነው።
6: ከጥቂት ዓመታት በፊት በትግራይ ክልል በነበረው ጦርነትና ወደ ሌሎች ክልሎች ሰፍቶ በነበረው ጦርነት ምክንያት ትምህርታቸውን መከታተል ያልቻሉ ተማሪዎች ትምህርት ሚኒስቴር ወደ ሌሎች ተቋማት እንዲመድባቸው ያደርጉት የነበረው ውትወታ ይታወሳል። በወቅቱ የአዲግራት ዩኒቨርሲቲ የህግ ተማሪ የነበረችው ቤተልሔም ከብዙ ድካምና እንግልት በኋላ ወደ ደብረ ብርሃን ዩኒቨርሲቲ ተመድበውና ተምረው መጨረሳቸውን ዛሬ ለዶቼ ቬለ አስታውሳለች።
8: በምርጫችን አይደለም የተመደብ ነው፣ ትምህርት ሚኒስቴር በመደበን ነው የገባ ነው። ሁላችንም የተለያየ ቦታን የተመደብ ነው። ህግ ዲፓርትመንት እንደ አጋጣሚ ደብረ ብርሃን ተመደበ። ደብረ ብርሃን ጨረስን። ከዛ እዛ ደግሞ ጨርሰን እዛ ደግሞ ትንሽ ስትራግል አደረገ። እኛ ትመረቁም አይነት ነገር ተባለ። እኛም እንደሌሎቹ ተማሪዎች ነን ምናምን ብለን ተመረቅን። ከደብረ ብርሃን ዩኒቨርሲቲ የተሰጠን ወረቀት ስራ የሚያስቀጥር ወረቀት አልነበረም። መማራችንን የሚያሳይ ሳይሆን ትምህርታቸውን አቁመው እኛ ጋር ቀጠሉ፣ ከዛ ይህንን ሰጥተናቸዋል የሚል ነው እንጂ ይህ ነጥባችንን የሚገልጽ ስላልነበረ ወረቀቱ የሚያስቀጥር አልነበረም። ነገር ግን ትንሽ ሰላም ከወረደ በኋላ አንዳንድ ተማሪዎች መሄድ የሚችሉትን ተማሪዎች በውክልና ሰጥተን ቴምፖራሪችን እንዲመጣ አድርገናል ማለት ነው። ከአዲግራት ዩኒቨርሲቲ
6: ትምህርት ሚኒስቴር ጳጉሜን 2 ቀን 2018 ዓመተ ምህረት በትግራይ ክልል ለሚገኙ ዩኒቨርሲቲዎች ላከው በተባለ ደብዳቤ ተቋማቱ ከማንኛውም ወታደራዊ እንቅስቃሴ ነጻ እንዲደረጉ በግቢያቸው ውስጥ የሚገኙ ያላቸው የጦር ቁስለኞችና ታጣቂዎች ካልወጡ ተማሪዎች እንደማይመደቡ አስታውቆ ነበር። የትግራይ ክልል ኮሚኒኬሽን ቢሮ መንግስት የ2018 የትምህርት ዓመት በጀትን በመዝጋትና ብሔራዊ ፈተናዎችን በማስተጓጎል በተማሪዎች ላይ ከባድ ከባድ ወንጀሎችን ሲፈጽም ቆይቷል ሲል ኮንኗል።
7: መንግስት ራሱ ድጋፍ አድርጎላቸው በዲዲአር የወጡ ስልጣና ወስደው ወደ ህብረተሰቡ ኢንተግሬት የሚደረጉ አንዳንድ አካላት አሉ። ለድጋፍ ተብለው ለስልጣና ተብለው የገቡ ማለት ነው። እነዚህን እንደ ታጣቂ በመውሰድ ያው ዩኒቨርሲቲዎች ውስጥ የታጣቂ እንቅስቃሴ እንዳለ በማስመሰል አሁን ለወሰዱት እርምጃ እንደመነሻ እንዲሆናቸው አድርገው ነው የወሰዱት እንጂ በእንደዚህ አይነት መልኩ የተደረገ እንቅስቃሴ የለም ትግራይ ውስጥ።
6: ትምህርት ሚኒስቴር በመግለጫው ስለ ተማሪዎቹ እንጂ በየተቋማቱ ስለሚያስተምሩ መምህራን ያለው ነገር የለም። ለተጨማሪ ማብራሪያ ለትምህርት ሚኒስትር ዴኤታ ክንደያ ገብረህይወት ደውለናል። ይሁንና ሚኒስትር ዴኤታው ስብሰባ ላይ ነኝ የሚል ጽሑፍ ምላሽ ብቻ በመስጠታቸው የተቋሙን ዝርዝር ምላሽ በዚህ ዘገባ ማካተት አልቻልንም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
4: ተከታዩም ርዕስ ከትምህርት ጋር የተያያዘ ነው። የኢትዮጵያ የትምህርት ሚኒስቴር ለ2019 የሪሜዲያል መርሃ ግብር ተማሪዎች ወደ መንግሥት ዩኒቨርሲቲዎች ለመግባት የሚያስችላቸውን የመቁረጫ ነጥብ ይፋ አድርጓል። ሚኒስቴሩ ይፋ ባደረገው መረጃ መሠረት የመቁረጫ ነጥቡ የተወሰነው የተማሪዎችን አጠቃላይ የፈተና ውጤት፣ የመንግሥት ዩኒቨርሲቲዎችን የመቀበል አቅምና ሀገራዊ የትምህርት ፍትሐዊነት መርሆችን መሠረት በማድረግ እንደሆነም ተነግሯል። ሐና ደምሴ ከእሷም ከአዲስ አበባ ዝርዝር ዘገባ ልካልናለች።
9: በዘንድሮ የሪሜዲያል መርሃ ግብር ዩኒቨርሲቲ መግቢያ ነጥብ ውጤት አሰባሰብ ስሌት የተፈጥሮና የማህበራዊ ሳይንስ ትምህርት መስኮችን፣ የጾታ ስብጥርንና የልዩ ትኩረት ክልሎችን ሁኔታ ያገናዘበም እንደሆነ ተነግሯል። በዚሁ መሰረት አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝና ጋምቤላ ክልሎች የተፈጥሮ ሳይንስና የማህበራዊ ሳይንስ ፈተና ለተፈተኑ በሁለቱም ጾታዎች ከ600 222ና ከዚያ በላይ ያመጡ ተማሪዎች፣ ለማየት ለተሳናቸው የማህበራዊ ሳይንስ ተማሪዎች ከ500 185ና ከዚያ በላይ ያመጡ ተማሪዎች፣ መስማት ለተሳናቸው ተማሪዎች ደግሞ ከ600 222ና ከዚያ በላይ ያመጡ ተማሪዎች የሪሜዲያል መርሃ ግብር የዩኒቨርሲቲ ቅበላ ብቁ መሆናቸውን ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር ለ2019 ዓ.ም የሪሜዲያል መርሃ ግብር ወደ መንግስት ዩኒቨርሲቲዎች ለመግባት የሚያስችለውን ነጥብ ይፋ ባደረገው መሰረት ዩኒቨርሲቲ ለመግባት ሁለተኛ እድል ያገኘችው ተማሪ በጣም ትልቅ እፎይታና ደስታን የተሰማኝ ስትል ለዶቼ ቬሌ ተናግራለች።
10: እሺ፣ የዘንድሮ የ12ኛ ክፍል ተፈታኝ ነኝ። የሶሻል ሳይንስ ተማሪ ነኝ እና በመጀመሪያ በነበረው የማለፊያውን ውጤት ማምጣት አልቻልኩም ነበረ። ነገር ግን አሁን ላይ ባለው በሪሜዲያሉ ያው ወደ 250 አካባቢ ነበር የመጣሁት እና ያው ሄንተን እድል መኖሩ በጣም ጥሩ ነው ብዬ ነው ማስበው። ማለት ተጨማሪ እድል በመሆኑም በጣም አስፈላጊ ነው፣ ጥሩ ነው። ይህንም ውጤት ወደ የሪሜዲያሉን እድል በማግኘት በጣም ደስ ብሎኛል። አሁን ደግሞ ያው እንግዲህ የዩኒቨርሲቲ ምደባችን ነው የምንጠብቀው።
9: ሁለተኛ እድል ስለሆነ የተሰጣችሁ ተረጋግታችሁ ማጥናት ነው። በተለይ ሁለት አማራጭ ይዞ መገኘት ደግሞ የበለጠ መረጋጋትን ይሰጣል ስትል ባለፈው አመት የሪሜዲያል ተፈታኝ የነበረችው ተማሪ ዘንድሮ ሁለተኛ እድል ላገኙ ተማሪዎች እንዲህ ስትል ልምዷን ታካፍላለች።
11: ሰዓታቸውን በአግባቡ እየተጠቀሙ ጎን ለጎን ሌላ ነገር አስበው እየሰሩ ትምህርታቸውንም ፎከስ ከተደረገ ከዛኛው እንዲያውም ይህኛው ቀለል ያለ ነው። ምክንያቱም ሁለተኛ እድል ነው፣ ይሄ ጊዜን በደንብ አለ ለማጥናት ለመዘጋጀት ያለው ነገር ለዛ ያንን ነው። ማለት በቃ ራሳቸውን ያዘጋጁ። እኔ ቀድሜ ማወቅ የነበረብኝ ነገር ይመጣል ብዬ ብቻ ነበር ያሰብኩት፣ ግን ባይሆንም የሚል ሁለት አይነት ነገር አዘጋጅተው ጊዜን በትክክል መጠቀም።
9: ይህ ይፋ የተደረገው የመቁረጫ ነጥብ በተለይም በመደበኛ ትምህርታቸው ከፍተኛ ውጤት ሲያመጡ ቆይተው በ12ኛ ክፍል መውጫ ፈተና ባልተጠበቀ ሁኔታ ማለፍ ላልቻሉ ተማሪዎችና ለቤተሰቦቻቸው አዲስ ተስፋና እፎይታን ሰጥቷል። ለዶቼ ቬሌ ራዲዮ ሐና ደምሴ አዲስ አበባ።
4: የኢትዮጵያ የፌዴሬሽን ምክር ቤትና የሕገ መንግሥት ትርጉም አጣሪ ጉባኤ በሕጋዊ የይዞታ ማረጋገጫ ካርታና በሌላ ሰው መሬት ላይ ስለተሰሩ ግንባታዎች የመጨረሻና አስገዳጅ ያሉትን የሕገ መንግሥት ትርጉም ውሳኔ አሳልፈዋል። ምክር ቤቶቹ ከዚህ ቀደም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሠራ ሰው የቤቱ ባለቤት ያደርግ የነበረውን ውሳኔ ይህ ሕገ መንግሥታዊ በማለት ሽሮታልም። ሐና ደምሴ ተከታዩን ዘገባ ልካልናለች።
9: በሌላ ሰው ሕጋዊ ይዞታ ላይ ቤት በመገንባት የመሬቱ ወይም የቤቱ ባለቤት የሚሆኑበት አሰራር በሕግ ደረጃ አብቅቶለታል። የፌዴሬሽን ምክር ቤትና የሕገ መንግሥት ትርጉም አጣሪ ጉባኤ በሕጋዊ የይዞታ ማረጋገጫ ካርታና በሌላ ሰው መሬት ላይ በተሰሩ ግንባታዎች ዙሪያ በሰጡት የመጨረሻና አስገዳጅ ብይን መሰረት በሌላ ሰው መሬት ላይ ቤት መስራት የባለ ይዞታው ፍቃድ ቢኖርበትም እንኳ በሕግ ፊት የመሬቱን ወይም የቤቱን ባለቤትነት መብት አያሰጥም። የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 7 ድንጋጌ የሚሰራው ህጋዊ የይዞታ መብት ላለው ሰው ብቻ ይሆናል። በተሰጠው የመጨረሻና አስገዳጅ የሆነ የህገ መንግስት ትርጉም ውሳኔ መሰረት በሌላ ሰው መሬት ላይ ቤት የሰራ ሰው የሚኖረው ህጋዊ መብት ለግንባታ ያወጣው የገንዘብ ወጪ ከመሬቱ ባለይዞታ የመጠየቅ መብት ብቻ ይሆናል ሲሉ የህግ ባለሙያው አቶ ቢኒያም በቀለ ለዶቼ ቬለ ተናግረዋል።
12: ዝም ብሎ ቤቱን ከተሰራ ያው የሰራው ሰው ባለቤት ተስካውን የነበረው ፍርቁም ማለት ነው። አሁን ግን ኖርማሊ የይዞታው ባለቤት ሊሆን አይችልም ቤት ለሰራ ብቻ በሚል። ስለዚህ አንቺ አባትሽ ላይ አባትሽ ቦታ ላይ ይብስተሪ የየንቱን ባለመብት መሆን አትችም ነው አሁን ያለው። ያው ይዞታ የሚገኝበት የራሱ አለ በህግ ተፈቅዶ መስጠት ያለበት አካል ሰጥቶት ምናምን ካልሆነ በስተቀር ሊረጋገጥ የሚችለው ባለመብትነት ባለመቃወምና በመቃወም ሊወሰን አይገባም ነው እንትኑ ሀሳቡ ማለት ነው። ትክክለኛ ልክ ይዞታ በሚገኝባቸው መንገዶች በአንዱ መንገድ የተረጋገጠ መንገድ የተሰጠ መሆን አለበት እንጂ ቤት ስለሰራ ብቻ ባለ ይዞታ አይሆንም ነው አሁን ያለው ትርጉም ማለት ነው።
9: ውሳኔው በአሁኑ ወቅት በፍርድ ቤት በሂደት ላይ ባሉ በሺዎች በሚቆጠሩ መዝገቦች ላይ የሚኖረውንም ተጽዕኖ ሲያብራሩ
12: ይህ አሁን ትርጉም ነው። ኖርማሊ ትርጉም ኤግዚስት ማድረግ የነበረበት ከመጀመሪያው ጀምሮ ነው ተብሎ ህግ ሲወጣ ነው ከወጣበት ጊዜ ጀምሮ ተግባራዊ ይሆናል የሚባለው። ይሄኛው ግን ትርጉም እየተሰጠበት ነው እንጂ ኖርማሊ ሀሳቡ መጀመሪያም እንዲህ ነው መተርጎም የነበረበት ነው ሀሳቡ። ዝሮ ዝሮ ቤት ከሆነ ፋይሉ ቤት ነው እንደገና መቀስቀስ አይቻልም። ቤት ካልሆነ ግን በሂደት ላይ ያሉ ነገሮች ላይ ግን በሁሉም ላይ አፕላይ የሚያደርግ ነው የሚሆነው ማለት ነው።
9: ይህ የህገ መንግስት አንቀጽ 40 ንዑስ አንቀጽ 7 ድንጋጌ እስካሁን የነበረውን ትርጉም የሚሽር በመሆኑ ከጋብቻ በፊት በተሰራ ቤት ላይ የሚደረግ ማሻሻያ ቢኖር በህግ የመሬቱ ባለቤት ያልሆነው ወገን መጠየቅ የሚችለው ከጋብቻ በኋላ የተሰራውን ማሻሻያ ብቻ እንደሆነም ተናግረዋል።
12: የባልና የሚስት እንደሚመለከት ያው ያለው ነገር አለ። እንደውም በፊት በነበረው ሁኔታ የተሰራ ቤት ላይ ራሱ ገብቶ ከዛ በኋላ ሲግኒፊካንት የሆነ ለውጥ ከተደረገ ቤቱ ላይ የጋራ ይሆናል የሚል ትርጉም ነበር እስከዛሬ የነበረው። አሁን ደግሞ አዲሱ የተሰጠው ትር ምንድን ነው? ባል ከሆነ ለምሳሌ ቤቱ ወይም ይዞታው እዛ ላይ የተሰራ ነገር ካለ ለተሰራው ስራ ጥያ ይፈጸማል ወይም ደግሞ እኩል ይካፈላሉ ላደረጉት ነገር እንጂ ይዞታውን ግን አይቀይርም የሚል ነገር አለ። አሁን
9: ይህ የፌዴሬሽን ምክር ቤት ውሳኔ በፍርድ ቤቶች ተከማሽቶ የሚገኙ በርካታ የንብረት ክርክሮችን መስመር የሚያስይዝ፣ ህገወጥ የመሬት ወረራን የሚያስቀር፣ እንደተባለው ከመሬት ጋር ተያይዘው እስካሁን ለተፈጠሩ ችግሮች መፍትሄ የሚሰጥ እንደሆነ በሂደት የሚታይ ይሆናል። ለዶቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
4: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ዓለም አቀፍ የመንግስትነት ዕውቅና የሌላት ሶማሊላንድ በፍልስጤሞች ግዛት ጋዛ ይሰፍራል ለተባለው ዓለም አቀፍ የማረጋጋት ኃይል 2000 ያክል ወታደሮች እንደምታዘም ታስታውቃለች። ይሁንና አንድ ከፍተኛ የጸጥታ ጉዳይ ባለሙያ እንደሚሉት ሶማሊላንድ ወታደሮች እንድታዘም ጥያቄ ይቀርብላታል ብለው አይገምቱም። የጸጥታ ተንታኙ በተለይ ለዶቼ ቬለ እንደነገሩት የሶማሊላንድ ወታደር የማዋጣት ፍላጎት ዕውቅና ያልሰጧትን ሀገራት ድጋፍ ማግኘቱ አጠራጣሪ ነው። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ ልኮልናል።
13: ሶማሊላንድ በጋዛ ይሰማራል ለተባለው ዓለም አቀፍ የመረጋጋት ኃይል ISF 2000 ወታደሮችን ለማዋጣት ዝግጁ መሆኗን ፕሬዝዳንቷ አብዲረመን መሐመድ አብዱላሂ የገለጹት አመታዊ ከሆነውና ሰሞኑን በዋሽንግተን ከተካሄደው የመካከለኛው ምስራቅና የአሜሪካ ጉባኤ ጎን ለጎን ለጋዜጠኞች በሰጡት አስተያየት ነው። ይህ የሚሆነው ግን ከዩናይትድ ስቴትስ ወይም ከእስራኤል ጥያቄ ከቀረበላቸው መሆኑን አመልክተዋል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለዶቼ ቬለ እንዳብራሩት ሶማሊላንድ ጋዛ ላይ ለሚሰማራው ዓለም አቀፍ የማረጋጋት ኃይል ወታደር ለማዋጣት ዝግጁ መሆኗን መግለጿ እውቅና ከማግኘት ፍላጎቷ ጋር የተያያዘ ሊሆን ይችላል። ይህም ሆኖ ግን ወታደር የማዋጣት ጥያቄ ይቀርብላታል ብለው እንደማይጠብቁ አስረድተዋል።
14: እስካሁን ድረስ የተጠየቀችው ነገርም የለም፣ እንደተጠየቀች የሚያሳይ ነገርም የለም። ምናልባት ይህንን የዓለም አቀፍ እውቅና ለማግኘት ካላት ፍላጎት የሚመነጭም ይመስለኛል። እና እነዚህ ያለችው ግን አሜሪካም ቢሆን እስራኤል እውቅና ብትሰጣትም አሜሪካ አሁን ለዚህኛው እውቅና ለመስጠት እንድታዋጣ የምትጠይቃት አይመስለኝም።
13: ወታደሮች የማዋጣቱ ሀሳብ የተሰማው ሀርጌሳ በተለይ ከቴላቪቭ ጋር እየፈጠረች ያለችው የቅርብ አጋርነት አወዛጋቢ ሆኖ በቀጠለበት ወቅት ነው። ባለፈው ታህሳስ ከሶማሊያ ተገንጥላ ነጻነቷን ላወጀችው ሶማሊላንድ እውቅና የሰጠችው እስራኤል ይህንን እርምጃ ለመውሰድ የመጀመሪያዋ የተባበሩት መንግስታት አባል ሀገር መሆኗ ይታወሳል። ባለፈው ሚያዝያ ደግሞ የመጀመሪያውን አምባሳደር ሾማለች። ሶማሊላንድ የግዛቴ አንድ አካል ናት የምትለው ሶማሊያ በበኩሏ እነዚህን ውሳኔዎች በእጅጉ ስትቃወም ቆይታለች። እስራኤል ለሶማሊላንድ አምባሳደር መሾሟም የሶማሊያን አንድነትና ሉዓላዊነት የሚጥስ ነው ብላለች። የሶማሊላንድ ወታደር ማዋጣትም የነጻ ሀገርነት ውቅና በሰጠቻት እስራኤልና እርምጃውን በተቃወሙት ሀገራት መካከል ያለውን ውዝግብ የሚያስቀጥል መሆኑን አቶ መረሳ አብራርተዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ይህንን ስምሪት አስመልክቶ ያስተላለፈውን ውሳኔ 2803 የተጠቀሱት ተመራማሪው የሶማሊላንድ መካተት በተለይ እስራኤልና ግብጽን የሚያስማማ ሐሳብ እንዳልሆነ ጠቅሰዋል።
14: ይህ ውሳኔ አገሮች ይሄ የሰላም ቦርድ የሚባለው አሜሪካ የምትመራው እና በዛኛው ስር ሆኖ ለሚሰማራው ኃይል የእስራኤልና የግብጽ ይሁንታ ያገኘ እና በስምምነት ነው የሚሰማራው ይላል። ተመካክረው ነው እስራኤል የምትፈልገው የግብጽ የምትፈልገው ኃይል ነው የሚገባው ማለት ነው። ይሄ ከሆነ ቅድም እንዳልኩ እስራኤል ልትፈልግ ትችላለች። ለምን? እውቅናዋን ሰጥታለች ለሶማሊላንድ። ግብጽ ደግሞ ያላትን እንትን የሶማሊያ ቴሪቶሪያል ኢንቴግሪቲ መከበር አለበት ብላ የምትቃወም ናት። የሶማሊላንድ አገርነት የምትቃወም ናት።
13: የቅርብ ጊዜው የጋዛ ቀውስ የተጀመረው እንደ ጎርጎሮሳውያኑ የዘመን አቆጣጠር በጥቅምት ወር መጀመሪያ ሐማስ በደቡባዊ እስራኤል የፈጸመውን ጥቃት ተከትሎ ነው። እስራኤል ወደ 2 ዓመታት ለሚጠጋ ጊዜ በፈጸመችው ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት ደርሷል። በእንግሊዝኛው ምህጻረ ቃል ISF ተብሎ የሚጠራ ዓለም አቀፍ የማረጋጋት ኃይል በጋዛ እንዲሰማራ በፕሬዝዳንት ትራምፕ ሐሳብ የቀረበውም የእስራኤል ጥቃት ከቆመና የተኩስ አቁም ላይ ከተደረሰ በኋላ ነው። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ ጭምር ለተደገፈው ለዚህ ኃይል እስካሁን የተለያዩ ሀገራት ወታደር ለማዋጣት ፈቃደኛ መሆናቸውን ገልጸዋል። ሶማሊላንድ ግን ጥያቄ አልቀረበላትም። ሶማሊላንድ ወታደር የማዋጣቷ እድል የጠበበ መሆኑን የተናገሩት አቶ መረሳ እድሉ ከተሰጣት ግን ወደ እውቅና የመሄጃ መንገድ እንደሚሆን ጠቁመዋል።
14: ታዋጣ ደግሞ ተቀባይነት ቢያገኝ ሶማሊላንድ አገር መሆኗን ማረጋገጥም ይቻላል። እውቅናም ብዙ ሊሰጣትም ይችላል ማለት ነው። አንድ ጥሩ የዓለም አቀፍ እውቅና የመግኛ ምክንያትም ሊሆናት ይችላል። የሶማሊላንድ
13: በጋዛ የሚሰማራው ዓለም አቀፍ ኃይል ዓላማ ለተደረሰው የተኩስ አቁም ስምምነት የጸጥታ ከለላ መስጠትና መቆጣጠር መሆኑ ተገልጿል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
4: ዜና መጽሔቱ የዛሬው አበቃ። ወደ ሳምንታዊ ዝግጅቶቻችን ባጭር ሙዚቃ እንለፍ።

0: serán talco de gas. Nada llame tal
1: በአበቦች ማዛ ረግቷልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያ

0: عند السراتي
1: يا بشتان عينت بملو ترارغو تقوشاشا غارا برفوم اللتارغو حساشون زوها توساكون يوسيدو إنا مهون النو إنيا يمن وادو
0: إنيا يمن وادو
1: إكرام تالكو بغا زلالم عيقدان قبطو بشوتا تنقلو يتفعلن يسان بابشيتا هنفان انفلوينزا قرطو ما تقولو يجا قوارام هون يقوبت بمولو
0: يقوبت بمولو
1: اي اكرام تالكو بقا ناوك ياما تالفو አበቦች ማዛ ረክቷልባችሁ ረክቷልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያላችሁ
2: ወደ ሳምንታዊ ዝግጅታችን ተሻግረናል። ጤናና አካባቢ ነው ቀዳሚው ዝግጅት። ጥላሁን እንዳለው ኢትዮጵያ ውስጥ የዝናቡ ወቅት አልፎ በጋው ሲመጣ እዚህ አውሮፓ ደግሞ ከፍተኛው ሙቀት ቀዝቀዝ እያለ ወደ ክረምቱ ያዘገመ ነው። የግሪጎሪያኑ 2026 በተለያዩ የዓለማችን ክፍሎች ከፍተኛ ሙቀት የተመዘገበበት ነበር። የኤልኒኖ ክስተት የአየር ጠባይ ለውጥ ላይ ከፍተኛ ተጽዕኖ ማስከተሉም እየተነገረ ነው። ጤናና አካባቢ ቀደም ሲል እንዳልኩት በድጋሚ የሚቀርብ ነው። ከዚህ ቀደም የተላለፈውን ዝግጅት ሸዋ የለቀሰነች አጠናቀረችው እንሆ።
3: ጤናና አካባቢ
4: ያዝኖ ጎርጎሮሳ አመት 2026 በመላው ዓለም የሙቀት ማዕበል ሰደድ እሳት ብቻ ሳይሆን ሁሉም የአየር ጠባይ ጽንፍ በወጣ መልኩ የተገለጸበት አመት መሆኑ እየተነገረ ነው። ያ ማለት ግን በሪከርድ ደረጃ ከፍተኛ ሙቀት የተመዘገበበት አይደለም። ይህ የተመዘገበው በጎርጎሮሳ 2024 ዓመተ ምህረት ላይ ነበር። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? የኤልኒኞ ክስተት የአየር ጠባዩ ላይ ከፍተኛ ተጽዕኖ ማስከተሉ እየተነገረ ነው። የዘርፉ ባለሙያዎች እየተባባሰ የመጣው የአየር ንብረት ለውጥና ኤልኒኞ ጥምረት ውጤት ነው ይላሉ። እንዴት የሚለው ለጥቂት ደቂቃዎች አብረን እንመልከት። በዓለም ደረጃ ከፍተኛ የሙቀት መጠን የተመዘገበበት አመት የዛሬ 2 አመት በጎርጎሮሳዩ የዘመን ቀመር 2024 ነው። 2023 ሁለተኛው ሲሆን 2025 ደግሞ እጅግ ሞቃት ከነበሩት አመታት በሶስተኛነት ተመዝግቧል። ከሙቀት ከቅዝቃዜ ቢሉ ከጎርፍ ጽንፍ የወጡ የአየር ጠባይ ሁኔታዎችን እያስተናገደ የሚገኘው የዘንድሮ ጎርጎሮሳ አመት ደግሞ ለየት ባለ የኤልኒኞ ክስተት ምክንያት ከሁሉም የባሰው ሊሆን እንደሚችል ግምቶች እየተሰነዘሩ ነው። እንዴትነቱን ከመጣራታችን አስቀድሞ ኤልኒኞ ስለሚባለው ክስተት ጥቂት ነጥቦችን እናንሳ። የፓስፊክ ውቅያኖስ ውሃ ከመደበኛው በበለጠ ሞቃት በሚሆንበት ጊዜ ኤልኒኞ በየጥቂት አመታቱ እየተደጋገመ እንደሚከሰት መረጃዎች ያመለክታሉ። እንደ ዘርፉ ባለሙያዎች ከሆነ ይህ ክስተት በሁለት አመት አንዳንዴም በሰባት አመታት ውስጥ ሊፈጠር ይችላል። ኤልኒኞ ሲከሰትም በአለም ዙሪያ የሙቀት መጠን ይጨምራል። በደቡብና በደቡብ ምስራቅ እስያ፣ በአውስትራሊያና በደቡብ አፍሪካ ባሉት አካባቢዎች ድርቅን፣ በሌሎች የደቡብ አሜሪካ ደቡባዊ ክፍሎችና በዩናይትድ ስቴትስ ደግሞ ከባድ ዝናብን እንደሚያስከትል ነው የሚነገረው። ውቅያኖሱስ ሙቀት በሚከማችበት ወቅት ወደ ከባቢ አየር ስለሚለቀቅ የዝናቡ ኔታን፣ የሙቀት መጠንን እንዲሁም ማዕበልና ወጀብ እንደሚከተሉ በመገመት የሜትሮሎጂ ተቋማትና በመላው ዓለም የሚገኙ የዘርፉ ባለሙያዎች በንቃት ሂደቱን መከታተል ይጀምራሉ። ባለሙያዎቹ ዘንድሮ የተከሰተው ለየት ያለ ኤልኒኞ ነው ይላሉ። ዶች ቬለ ስለዚህ ክስተት ያነጋገራቸው የአየር ንብረት ማዕከል የዘርፉ ተመራማሪ ዛክ ሌብ የአየር ትንበያ ባለሙያዎች ኤልኒዮ ሲሉ ምን ማለታቸው እንደሆነ ባጭሩ እንዲህ ነው የገለጹት።
5: ያለምንም ማወሳሰብ ይህ ማለት እርጥበት አዘል ሞቃታማ በሆነ ፓስፊክ ውቅያኖስ ውስጥ የማዕከላዊ ፓስፊክ ውቅያኖስ ከፍተኛ የውሃ ሙቀት መጠን ነው።
4: ይህ ማለት እርጥበት አዘልና ሞቃታማ በሆነው አካባቢ የሚጨምር ቀጣይነት ያለው የውቅያኖስ ውሃ መሞቅ ማለት ነው። ያ ደግሞ ከፍተኛ ሙቀትን ወደ ዓለም የአየር ሁኔታ የማዳረስ ተፈጥሯዊ አቅም አለው። ይህ ያለውን ከፍተኛ የሙቀትም ሆነ የዝናብ ሁኔታ እጅግ ከፍተኛ እንዲሆን እንደሚያደርገው ነው የዘርፉ ባለሙያ ዛካሌብ የሚናገሩት።
5: ኤልኒኖ ሲከሰት ጊዜያዊ ሳይሆን እነዚህ የነበሩ ጽንፍ የወጡ ይዘታዎች እንደገና ከፍተኛ እንዲሆኑ ያደርጋል።
4: የዓለም የሙቀት መጠን ዝቅ እንዲል ከባቢ አየርን የሚያፍኑ የሙቀት አማቂ ጋዞችን ልቀት እንዲቀነስ የሚለው ምክረ ሀሳብ ከቀረበ ሰነባበተ። የሙቀት መጠኑም ከ1.5 ዲግሪ እንዳይበልጥ ቢመከርም የተለየ የተባለው ኤልኒኞ ዘንድሮ ለመከሰቱ የፓስፊክ ውቅያኖስ ውሃ ሙቀት 2 ዲግሪ መድረስ ዋነኛው ምክንያት እንደሆነ ተጠቁሟል። የውቅያኖስ ውሃ ሞቃት ስለመሆኑ ሲነገር ምናልባት ቀላል ሊመስል ይችላል። ባለሙያው እንደሚሉት መዘዙ ከፍተኛ ነው።
5: በውቅያኖስ ላይ የሚኖረው ከፍተኛ የሙቀት መጠን በርካታ ነገሮች ላይ እስከ ስር መሰረታቸው ተጽዕኖ ያደርጋል። የሙቀት ማዕበልን በማስከተል ሊሆን ይችላል። አውሮፓ ላይ እንደሚታየው በፓስፊክ ውቅያኖስ አካባቢ እንዳለው በሌላኛው በኩልም ከፍተኛ ጫና አለው። ስለዚህ የውቅያኖስ መሞቅ ትልቅ ጉዳይና ታሪክ ነው። እናም የኤልኒኖ ክስተት ሲጀምር ደግሞ የሚታየው እየጨመረ ይሄዳል። ስለዚህ የውቅያኖስ ተጽዕኖ በያዝነው ዓመት ዋነኛ የአየር ንብረት ጉዳይ ሊሆን እንደሚችል አስባለሁ።
4: ለመሆኑ የውቅያኖስ የሙቀት መጠንና ጽንፍ የወጡ የአየር ጠባይ ሁኔታዎችን ምን ያገናኛቸዋል?
5: በርካታ ጉዳዮችን ማንሳት ይቻላል። የውቅያኖስ የሙቀት ሁኔታ ጽንፍ የወጡ የአየር ጠባይ ሁኔታዎችን ሊያስከትል ይችላል። አንደኛው በአካባቢው ላይ የሚመጣ ተጽዕኖ ሊሆን ይችላል። ይህ ምንድን ነው? በውሃው ዳርቻ ለሚኖሩ የህብረተሰብ ክፍሎች ሞቃት ውቅያኖስ ስለሚሆን የአየር እርጥበት መጠኑ ከፍ ይላል። ይህ ደግሞ በቀን የሙቀት መጠኑ ጫና ይኖረዋል። በምሽቱም ሙቀቱ ያን ያህል አይቀንስም። በሞቃት ውቅያኖስ ተከቦ እንዲህ ያለ ከፍተኛ እርጥበት ያዘለ አየር ሲኖር የሙቀት መጠኑ አይቀንስም። እንዲህ ያለ ከመጠን ያለፈ ሙቀት በሚኖርበት ወቅትም በጣም አደገኛ ሊሆን ይችላል። ሰውነታችን ከቀኑ ኃይለኛ ሙቀት ለማረፍ በምሽት ቀዝቀዝ ያለ የአየር ሁኔታ ነው የለመደው። ሆኖም ግን በምሽት ሳይቀር የመሞቅ አዝማሚያ አሳሳቢ ነው።
4: የቀንና የሌሊቱ ሙቀት ተባብሶ መቀጠሉ ብቻ ሳይሆን በከባቢ አየር ላይ ተፈጥሯል የሚሉት የሙቀት ድንኳን ዋነኛው አሳሳቢ ጉዳይ መሆኑን የሚነገረው ከባቢ አየሩን እንደ ጣሪያ አልብሶታል በሚባለው ሙቀት ምክንያትም በየቦታው የተነሳው የሰደድ እሳት እንዳይዛመት ለማስቆም አዳጋች ሆኗል ነው የተባለው። በከፍተኛ ሙቀት ማዕበል ውስጥ በምትገኘው አውሮፓ በተለያዩ ሀገራት የተቀሰቀሰው የሰደድ እሳት እስካሁን ገና በቁጥጥር ስር አልዋለም። በሰሜናዊ ስፔን ግዛት ከ12000 ሄክታር በላይ መሬት በእሳት የወደመ ሲሆን በመቶዎች የሚገመቱ የአካባቢው ነዋሪዎችም ወደ ሌላ ስፍራ እንደተወሰዱ ባለስልጣናት ተናግረዋል። የእሳት አደጋ ሰራተኞች ዛሬም እሳቱ እንዳይዛመት ጥረት በማድረግ ላይ ናቸው። በተመሳሳይ ግሪክ፣ ቤልጂክ፣ ፈረንሳይና ፖርቱጋልም በከፍተኛ ሙቀት የተቀሰቀሰውን ሰደድ እሳት እየታገሉ ያሉ ሀገራት ናቸው። ፖርቱጋል ከ2000 በላይ የእሳት አደጋ ተከላካይ ሰራተኞች አሰማርታ እሳቱን ለመቆጣጠር እየታገለች ነው። ካለፉት ሳምንታት በተለየ ከትናንት ጀምሮ በአብዛኞቹ የአውሮፓ ሀገራት የሙቀት መጠኑ ቀነስ ያለ መስሏል። ጀርመንን ጨምሮ በአንዳንድ ሀገራት ዝናብም ጥሏል፣ ንፋስም አለ። በሙቀት ማዕበሉ በርካቶች ህይወታቸውን ያጡባት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮ ምንም እንኳን ንፋስ መኖሩ ከሰደድ እሳት ለራቁቱ እፎይታ ቢሆንም የበጋው ወቅት አላለቀምና እንዳትዘናጉ የሚል መልእክታቸውን ለህዝባቸው አስተላልፈዋል። አውሮፓ በበጋ ወራት አረንጓዴን የሚለብሰው መስኩ የሚለመልመው ዛፎቹ ቅጠላቸው ሞልቶና ደምቆ የሚታየው በሙቀት ወቅት ነው። እነዚህ የለመለሙ ዛፎች በክረምቱ ቅዝቃዜና በረዶ ድራሻቸው ጠፍቶ ጭራሮ ሆኖ ይከርማሉ። በበጋው አውሮፓን በልምላሜ የሚያደምቁት እነዚህ ዛፎች ባለሙያዎች እንደሚሉት ሰደድ እሳቱ ሲነሳ ዋነኛ ተቀጣጣይ ቤንዚን ማለት ናቸው። እንደ ባለሙያዎቹ እሳቱን ለማጥፋት አሁን አዳጋች ያደረገውም የተክሎቹ ባህሪ ነው። አውሮፓ ስለ ሙቀት ማዕበል በሚወራበት በዚህ ወቅት አፍሪቃ ስለ ዝናብ እጥረት አልፎ ተርፎም ድርቀት እየተነገረ ነው። የዝናብ እጥረት ከታየባቸው አንዷ ኢትዮጵያ ናት። በነገራችን ላይ አድማጮች፣ በአሁኑ ክረምት በመላው አገሪቱ ያለውን የዝናብ ስርጭት ይዞታ ከብሔራዊ ሜትሮሎጂ ተቋም ለማጣራት ጥረት አድርገን ነበር። የሚመለከተውን ባለሙያ እንዲያገናኙን የጠየቅናቸው የህዝብ ግንኙነት ተጠሪዋ ጥያቄዎቹን እንድንልክላቸው ጠይቀው ብንልክላቸውም ቆይተው ስብሰባ ላይ ነን በማለታቸው መረጃውን ማካተት አለመቻላችንን መግለጽ እንወዳለን። ሆኖም ባለፈው ሳምንት ዶች ቬለ ያነጋገራቸው የሶማሌና ጎራባች ክልሎች የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነ በአካባቢያቸው እስካሁን በቂ ዝናብ እንደሌለ፣ ይዞታውም በኤልኒኞ ተጽዕኖ ምክንያት ድርቅ አመላካች ነው ሲሉ ገልጸውታል።
6: እንግዲህ የክረምቱ አጋማሽ ከመደበኛ በታችና በቂ ያልሆነ ዝናብ ከተዋለበት የክረምት አጋማሽ ሆኖ አልፏል ማለት ቀሪ የክረምት አጋማሽ ነሐሴና መስከረምን ስናይ እንግዲህ በዚህ በነሐሴ ወር ከመደበኛ በታች ያነ ዝናብ አሁን የሚጠበቀው የዝናብ አዝማሚያዎች አልፎ አልፎ ቢስተዋሉም የመቆራረጥ ሁኔታ ሊከሰት ይችላል። የዝናብ እጥረትም ሊከሰት ይችላል። የቀኑ የሙቀት ሁኔታም አልፎ አልፎ የሚያይልበት ሁኔታ ሊከሰት ይችላል። የንፋስ ሁኔታም አልፎ አልፎ በምሽት በተለይ በማለዳው አካባቢ ላይ እንዲሁም በሌሊቱ ወቅት ላይ የንፋስ ሁኔታዎች ሊከሰቱ ይችላሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ አብዛኛው የምስራቁና የሰሜን ሶማሌ አካባቢዎች ደረቅ ሰሞናትም አልፎ አልፎ ሊስተዋል ይችላል። ይህ ማለት ከኤሚኖ ተጽዕኖ ጋር በተያያዘ ማለት ነው።
4: እሳቸው እንዳሉት በሰኔ ወርም በሶማሌ ክልል በሐረርጌና ድሬዳዋ አካባቢ የቀኑ ሙቀት ከመደበኛው በላይ አይሎ የዝናቡ ሁኔታ ከመደበኛ በታች ነበር። የሰሜን ወሎ አካባቢ ነዋሪዎችም በአካባቢያቸው የክረምቱ ዝናብ መታጣቱን ተናግረዋል። አፋር ላይም እንዲሁ በክረምቱ ስለ ውሃ እጥረት ነው የተሰማው። የዓለም ሜትሮሎጂ ተቋም በደቡብ አፍሪካ ሀገራት ድርቀት ስለመከሰቱ ቢጠቁምም ደቡብ አፍሪካ ግን ሰሞኑን በከፍተኛ ቅዝቃዜ ውስጥ መሆኗን የተሰማው ለቀናት በዘለቀው መንገዶችን ሳይቀር በረዶ ባለበሰው የአየር ሁኔታ ምክንያትም የሀገሪቱ መንግስት ሰዎች እጅግ አሳሳቢ ጉዳይ ካልገጠማቸው በቀር በመኪና ረዥም እንዳይጓዙ ሲያስጠነቅቅ ነው የሰነበተው። ይህ ሁሉ የአየር ጠባይ ዝብርቅርቅ ባለሙያዎቹ ዘንድሮ የተለየ ነው ያሉት የኤልኒኞ ተጽዕኖ ውጤት እንደሆነ ነው የሚነገረው። ኤልኒኞ ከተከሰተ ደግሞ ቢያንስ እስከ 12 ወራት ተጽዕኖ ይዘልቃል ተብሏል። መጪው ወቅት ምን ሰንቆ እንደው እዛ የደረሰ ብቻ ያየዋል። አድማጮች፣ ለዕለቱ ያልነውን በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
2: ወደ ተከታዩ ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን ነው። የጀርመን መራሄ መንግስት ፍሬድሪሽ ሜርስ በምስራቅ ጀርመኗ ዛክሰን አንሃልት ግዛት በተደረገ ምርጫ ፓርቲያቸው ከባድ ሽንፈት ካጋጠመው በኋላ ተቀባይነታቸው በእጅጉ ማሽቆልቆሉን የህዝብ አስተያየት መመዘኛዎች እያመለከቱ ነው። ሜርስ የነበራቸው የህዝብ ድጋፍ እየቀነሰ መምጣቱ እንዲሁም በመጪው እሁድ ምስራቅ ጀርመን በሚገኙት በሜክለንቡርግ ፎር ፖመን እና በዋና ከተማዋ በበርሊን ግዛቶች የሚደረጉ ምርጫዎች የዛሬው አውሮፓና ጀርመን ዝግጅታችን ትኩረት ነው። ሂሩት መለሰም እንደሚከተለው አጠናቅረዋለች።
7: አውሮፓና ጀርመን
8: ከአንድ ሳምንት በፊት በምስራቅ ጀርመኑ የዛክሰን አንሃልት ግዛት በተካሄደ ምርጫ ወግ አጥባቂው የክርስቲያን ዴሞክራት ህብረት ፓርቲ በምህጻሩ ሲዲኡ መራር ሽንፈት ከተጎነጨ በኋላ ህዝቡ ለጀርመን መራሄ መንግስት ፍሬድሪሽ ሜርስ የሚሰጠው ድጋፍ በእጅጉ መቀነሱን የህዝብ አስተያየት መመዘኛዎች ጠቁመዋል። በቅርቡ በተካሄደ የዳሰሳ ጥናት መሰረት ወግ አጥባቂ መራጮችን ጨምሮ በጥናቱ ከተሳተፉት 78 በመቶ ሜርስ በመራሄ መንግስትነት እንዲቀጥሉ አይፈልጉም። ምክንያታቸውም በርሳቸው አመራር ደስተኞች አለመሆናቸው ነው። ሜርስ ስልጣን ሲይዙ የገቡትን ቃል ተግባራዊ አለማድረጋቸው እንዲሁም ጥምሩ መንግስት አካሄዳለው ያላቸው ተሐድሶች ተቀባይነት አለማግኘታቸው ህዝብ ይሰጣቸው የነበረው ድጋፍ እንዲቀንስ ፓርቲያቸውም እንዲዳከም አድርጓል ሲሉ ከ35 ዓመታት በላይ ጀርመን የኖሩት የኢኮኖሚ ምሁርና የአስተዳደር ባለሙያ ዶክተር ጸጋዬ ደግነ ለዶች ቬለ ተናግረዋል።
9: እሳቸው ስልጣን በያዙበት ጊዜ ቃል ገብተውት የነበረውን በጥቂት ጊዜያት ውስጥ አሳካለው ያሉትን አለማሳካታቸው ነው። ጀርመን ኢንቨስት የሚያደርጉት ቁጥራቸው መቀነሱ፣ የኢኮኖሚው መደብዘዝ መቀዝቀዝ፣ የጀርመን ሀገር እንግዲህ የንግድ ማዕከል ነው እስካሁን ድረስ መሰረተ ልማቶቹ ላይ ብዙ መሻሻል አለመደረጉ ቃል እንደተገባው የዲጂታል መሰረተ ልማት፣ የባቡር መሰረተ ልማት፣ የጎዳና መሰረተ ልማት፣ የአስራሮች ፍጥነት፣ የቢሮክራሲው ጭነት ላይ እንደተባለው በጥቂት ጊዜያት ያልቃል እንደተባለው አለመደረጉ፣ ማህበራዊ ጫና አሁን ለምሳሌ በጡረታ ላይ በ63 በ65 ዓመት የሚወጣውን እንሰርዛለን እንጨምራለን፣ ጡረታ መውጫ እድሜ እንዲራዘም ወይም አስቀድሞ ወጣለው የሚል ሰው ደግሞ ካለ የተወሰነ ፐርሰንት 14% ወይም 7% እንደየአመቱ ይቀነስበታል። ያ ማለት እንግዲህ እድሜ ልካቸውን 45 ዓመት ያገለገሉ ወይ ከ35 ዓመት በላይ በዚህ ህይወት ያሳለፉ ሰዎች ላይ ተስፋ አድርገው ያንን ሲጠብቁ የነበሩት ላይ በጣም ቁጣን የሚቀሰቅስ ነገር ነው። የበለጠ እንዲሰሩ የሚያስደርግ ነገር ነው። በተለይም አሁን የጡረታ የግብር የጤና ላይ የሚደረገው ንረትና ጭማሬ በመራጩ ህዝብ በተጠቃሚው በተገልጋዩ ላይ ጫንቃ ላይ ነው። አብዛኛው ያው እታች ያለውን ህብረተሰብ ክፍል ነው የሚነካው። አሁን የምግብ ዋጋ በጣም ነው እየጨመረ የመጣው። ሰው ሬስቶራንት ገብቶ መብላት ዝቅተኛ ገቢ ያላቸው የማይነኩት ነገር ነው እየሆነ የመጣው። ለምሳሌ አገልግሎት የሚከፈለው ዋጋ በጣም በከፍተኛ ሁኔታ ነው ጨምረው። አሁን አንድ ቤቱ የቧንቧ ቢበላሽበት ወይም የተወሰኑ ነገሮች በተለይ የእጅ ስራዎች ላይ በጣም ከፍተኛ ነው ጭማሪ ያሳየው። እነዚህ ነገሮች በሙሉ በአጠቃላይ የመከፋት ስሜትን ተታለልን የሚል ስሜትን ወይም ፍሬድሪሽ ሜርስ ስልጣኑን አስቀድሞ ከኦፍሾልስ የፈለጉት ለግል ፍላጎታቸው ነው የሚባል ብዙ ነገሮች አሉ እና ምንም ያመጡልን ነገር የለም፣ ከእሳቸው ጋር መስራት አይቻልም፣ አይሰሙም የሚሉ ነገሮች ነው በብዛት እንግዲህ እየተሰማ ያለው።
8: ከዚህ ሌላ በርሊን ለዩክሬን የምትሰጠው እርዳታ ህዝቡ ለሜርስ የሚሰጠው ድጋፍ እንዲቀንስ ካደረጉት ምክንያቶች ጋር የሚደመር ነው። በዚህና በሌሎችም ጉዳዮች ላይ ከፖለቲከኞችም ሆነ ከህዝቡም ትችቶች የሚጎደጎዱባቸው ሜርስ ግን ፓርቲያቸው ክርክሮቹን ወደ ጎን በመተው በስራ ላይ ትኩረት እንዲያደርግ አሳስበዋል። ሩሲያ በአርክቲክ ውቅያኖስ ላይ ያጠናከረችውን ወታደራዊ ይዞታ አውሮፓ ህብረት ፈጥሮ መመከት በሚችልበት መንገድ ላይ ትናንት ፊንላንድ ውስጥ በመከረው 12 የአውሮፓ ሀገራት በተካፈሉበት ጉባኤ ላይ ሜርስ የአውሮፓን ነጻነትና ሰላም እንዲሁም የጀርመንንም ጥቅሞች ለማስጠበቅ ትብብሩ አስፈላጊ መሆኑን አስታውቀዋል። ዩክሬንን መደገፍም ጥያቄ ውስጥ የሚገባ ጉዳይ አይደለም ያሉት ሜርስ ዩክሬን ላይ የሚፈጸመው ጥቃት በእኛም ላይ የሚደርስ ጥቃት ነውም ብለዋል።
10: ህዝባችንን መሰረተ ልማታችንንና የግዛት አንድነታችንን ለመጠበቅ የምንችለውን ሁሉ እያደረግን ሙሉ በሙሉ በመተማመን በቆራጥነትና በተረጋጋ መንፈስ ይህንን መንገድ እንከተላለን። ይህ ለጀርመን እንዲሁም ለህብረቱ ለኔቶና ለህብረቱ ግዛት የሚሰራ ነው። ለአውሮፓ ህብረትና ለግዛቱ እንዲሁም ለዩክሬን የምናደርገው ድጋፍም እንዲሁ ነው። መንግስቴ ዩክሬን ጥቃቱን ለመመከት የምታደርገውን ትግል ለመደገፍ የምንችለውን ሁሉ እያደረገ መሆኑን በተመለከተ ምንም አይነት ጥርጣሬ እንዲኖር አልፈልግም። ይህ ጥቃት በዩክሬን ላይ ብቻ ያነጣጠረ አይደለም፣ በእያንዳንዳችን ላይ የተፈጸመ ጥቃት ነው። እኛም ራሳችንን ለመከላከል ቆርጠን ተነስተናል።
8: ዶክተር ጸጋዬ የሜርስ ፓርቲ ሲዲኡ መራጩን ህዝብ ለማግኘት የሚጠቀምበት መንገድ አለመሻሻሉ አይፍዴ በዛክሰን አንሃልት እንዲበልጠው አድርጓል ብለዋል። በዛክሰን አንሃልቱ ምርጫ ለአማራጭ ለጀርመን በጀርመንኛ መጻሩ ለአይፍዴ ትልቅ ድል አስተዋጽኦ ካደረጉት መካከል የማህበራዊ መገናኛ ዘዴዎች አጠቃቀሙ አንዱ መሆኑን ገልጸዋል። በአንጻሩ ነባሮቹ ፓርቲዎች የክርስቲያን ዴሞክራት ህብረት በመጻሩ ሲዲኡ እና የሶሻል ዴሞክራቶቹ ፓርቲ በመጻሩ ኤስፒዲ መራር ሽንፈት ለመጎንጨታቸው ተጨማሪ ምክንያት የሚባለው ደካማ የተባለው የማህበራዊ መገናኛ ዘዴዎች አጠቃቀማቸው መሆኑን ዶክተር ጸጋዬ ተናግረዋል።
11: በማህበራዊ ሚዲያ ላይ አሁን ያለው መንግስት ደካማ ነው። አፍዴዎቹ በጣም ጠንካሮች ናቸው። በሶሻል ሚዲያ ላይ በከፍተኛ ሁኔታ ላይ ነው ኮሚኒኬት የሚያደርጉት፣ ወጣቶቹን የሚያነቃንቁት፣ በአዛውንቶቹ ላይ ስጋት እንዲፈጠር እያደረጉ እነሱ እንዲመርጡ የሚያደርጉት እና እነዚህ ነገሮች በሙሉ ባለው መንግስት ላይ ጫና መፍጠራቸው አይቀርም። በተለይ ወጣቶቹን ይደርሳል። አሁን አንድ ሰው ለምሳሌ ቻናሎች ላይ አንድ ጊዜ አፍዴ ካየ ይመጣለታል። በተከታታይ የሚያቀርቡት አሁን የውጭ ሀገር ዜጋ ከእነሱ ጋር ሲያወራ ለምንድን ነው እኛን የምጠሉን? ለምንድን ነው እኛን እንድንባረር የምታደርጉን ብሎ ቢላቸው እኛ እናንተን እንኳ አይደለም ያለ ነው ወንጀለኞቹን ነው፣ እንዲያውም የውጭ ሀገር ዜጎችም እኛ ፓርቲ ውስጥ አለ ይላሉ እና የማስመሰል ችሎታቸው በጣም ከፍተኛ ነው። ማለት አሁን የሚያስፈራው ለብዙዎቹ የሌላ ሀገር በአውሮፓ ያሉ ቀኝ አክራሪ የሚባሉ ጽንፈኞች እንኳን ከእነሱ ጋር መስራት አይፈልጉም። የሚገርመው ነገር ምክንያቱም የጀርመኖቹ ወደ ዘረኝነትም ወይም ከ1933 የነበረውን እሴቶች ውስጥ በውስጣቸው አለ። አሁን አንዳንድ ንግግሮችን በምናይበት ሰዓት በጣም ጸጉር የሚያስቆም ነገር ነው።
8: ባለፈው እሁድ በኒደርዛክሰን በተካሄደው ምርጫ ሴዴኡ ከሌሎቹ ፓርቲዎች የበለጠ ውጤት ቢያገኝም ከዚህ ቀደሞቹ ምርጫዎች ያነሰ ድምፅ ነው ያሸነፈው። በመጪው እሁድ በሜክለንቡርግ ፎር ፖመርን እና በዋና ከተማዋ በበርሊን በሚካሄዱ ምርጫዎች የሜርስ ፓርቲ ሴዴኡ የሚያገኘው ድምፅ የሜርስን የስልጣን ቆይታ ሊወስን እንደሚችል ይነገራል። በሜክለንቡርግ ፎር ፖመርን ግዛትና በበርሊን የሚካሄዱት እነዚህ ምርጫዎች እንደ ዛክሰን አንሃልቱ ምርጫ ሁሉ ከቀኝ ጽንፈኞችና ከግራ ጽንፈኞች በኩል ጫናው የሚበረታበት ምርጫዎች ናቸው። ባለፈው አርብ በወጡ አዳዲስ የዳሰሳ ጥናቶች መሰረት በሰሜን ምስራቅ ጀርመኑ በሜክለንቡርግ ፎር ፖመርን ግዛት የሜርስ ፓርቲ ሴዴኡ 7% ድምፅ ብቻ እንደሚያሸንፍ ነው የተተነበየው። ይህም ፓርቲው እስከዛሬ በአካባቢ ምርጫ ካገኘው ድምፅ እጅግ ዝቅተኛው ተብሏል። ፓርቲው በእሁዱ ምርጫ ሊያገኝ የሚችለው ድምፅ በዳሰሳው ጥናት ከተተነበየውም ዝቅ ያለ ምናልባትም ከ5% ያነሰ ሊሆን እንደሚችል ተገምቷል። ይህም ሴዴኡ በግዛቲቱ ፓርላማ መቀመጫዎችን ማግኘቱን አጠራጣሪ ያደርገዋል። በዳሰሳ ጥናቱ አማራጭ ለጀርመን አይኤፍዴ 37% ድምፅ እንደሚያገኝ፣ አሁን ግዛቲቱን የሚያስተዳድረው ኤስፒዴ ደግሞ 34% ድምፅ ሊያሸንፍ እንደሚችል ነው ትንበያው የሚያመለክተው። በአስተያየት መመዘኛው 10% ድምፅ ሊያገኝ እንደሚችል የተገመተው የአረንጓዴዎቹ ፓርቲ 3ኛ ደረጃ ይይዛል ተብሏል። በበርሊኑ የከንቲባ ምርጫም በአስተያየት መመዘኛዎች መሰረት የግራዎቹ ፓርቲ 23%፣ ሴዴኡ ደግሞ 21% ድምፅ ሊያገኝ እንደሚችል ነው የተተነበየው። ከእነርሱ ቀጥሎ ግን ቀኝ ጽንፈኛው አይኤፍዴ በ17% ድምፅ 3ኛውን ደረጃ ይይዛል ተብሎ ይጠበቃል። በስተመጨረሻም በሜክለንቡርግ ፎር ፖመርን ሊሆን እንደሚችለው ሁሉ በበርሊንም ግራዎቹ፣ አረንጓዴዎቹና የሶሻል ዴሞክራቶቹ ፓርቲ ሊጣመሩ እንደሚችሉ ተገምቷል። እናም በእነዚህ ሁለት ግዛቶች እሁድ የሚደረጉት ምርጫዎች የሜርስን የወደፊት እጣ ፈንታ የሚወስኑ ሊሆኑ እንደሚችሉ ከሚሰጡት አስተያየቶች በመነሳት ዶክተር ጸጋዬ ግምታቸውን አካፍለውናል።
9: እንግዲህ አሁን እየተጠበቀ ያለው እዚህ በርሊን ያለውና ሜክለንቡርግ ፎርፖመን ያለው ምርጫ ነው። እዛ ላይ እንግዲህ የእሳቸው ፓርቲ በከፍተኛ ሁኔታ የክርስቲያን ዴሞክራቶቹ ድምፅ ካጡ ሊሆን የሚችለው እንግዲህ ሶስት አማራጮች ናቸው። አንደኛው እሳቸው ባሉበት ይቀጥላሉ፣ ማሻሻያዎች እንመልሳለን፣ አሁን የጀመርነውን ሁሉ እናቆማለን፣ ሶሻል ዲሞክራቶቹ ጋር እንደገና ነገሮችን በመከለስ ሊያደርጉት ይችላሉ። ሌላው ግን እንግዲህ እሳቸውን በሌላ መተካት ሊመጣ ይችላል። ያ ደግሞ ከውስጥ ከእሳቸው ፓርቲ የሚደረግ ነው። ምክንያቱም የክርስቲያን ዴሞክራት ዩኒየን ህብረት ሊቀመንበር ናቸው እና እሳቸውን ከእነዚህ ቦታዎች ላይ ማንሳት ሊኖርባቸው ይችላል ማለት ነው። ካንስለርነት ብቻ ሳይሆን እሳቸውን የሚተኩ አሉ ይባላል። የተለያዩ የክልል ፕሬዚዳንቶች አሉ። ወይም ደግሞ አዲስ ምርጫ ነው የሚባለው። አዲስ ምርጫ ከሆነ በአሁኑ በህዝብ አስተያየት በጣም ዝቅተኛ ስለሆነ የክርስቲያን ዲሞክራቶቹ እና ሶሻል ዲሞክራቶቹ እነሱ ነው በብዛት ድምፅ ሊያጡ የሚችሉ እና የቀኝ አክራሪው ኤፍዴ ደግሞ እንዲያውም ዋናው ጠንካራ ፓርቲ ሆኖ ሊወጣ ይችላል።
8: ይሁንና ሜርስ ፓርቲያቸው ሴዴኡ በምስራቅ ጀርመኗ በዛክሰን አንሃልት ግዛት ባጋጠመው ከባድ ሽንፈት ተቀባይነታቸው ቢቀንስም ጫናውም ቢጠናከርባቸውም የስልጣን ዘመናቸው እስኪያበቃ ድረስ ለማገልገል ቁርጠኛ መሆናቸውን ዛሬ አስታውቀዋል። ስልጣን ከያዙ 1 ዓመት ያለፋቸው ሜርስ ቀሪውን ጊዜ ችግሮችን ለመፍታት እጠቀምበታለሁ ብለዋል። የዛሬው አውሮፓና ጀርመን ዝግጅታችን እንግዲህ በዚሁ አበቃ። ደህና ቆዩን።
2: የማጠቃለያ ዜና አሰማችኋለሁ። በማዕከላዊ ኢትዮጵያ ህዝቦች ክልል ትናንት ታጣቂዎች በከፈቱት ጥቃት 13 ሰዎች ገደሉ። የአካባቢው ነዋሪዎች እንዳሉት ታጣቂዎቹ ጥቃቱን ያደረሱት በክልሉ ጉራጌ ዞን አበሸጌ ወረዳ ዋልጋ በተባለች አነስተኛ የገጠር ከተማ ውስጥ ነው። የኢትዮጵያ የትምህርት ሚኒስቴር በትግራይ ክልል ከሚገኙ ዩኒቨርሲቲዎች ወደ ሌሎች ከፍተኛ የትምህርት ተቋማት የሚመደቡ ተማሪዎችን ማመልከቻ መቀበል መጀመሩን አስታወቀ። የትምህርት ሚኒስቴርን ውሳኔ የትግራይ ክልል ባለስልጣናት አውግዘውታል። ፍርድ ቤት በ50 ሺህ ብር የዋስትና መብት የፈቀደላቸው የኢሃፓ መሪዎች ፖሊስ ይግባኝ በመጠየቁ ምክንያት ለብይን ለመጪው አርብ በድጋሚ ተቀጠሩ። ኬንያዊው ማርቲን ኪማኒ የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮችና የሰላም ማስከበር ዘመቻዎች ክፍል የአፍሪካ ረዳት ዋና ጸሐፊ ሆነው ተሾሙ። ደቡብ አፍሪካ ውስጥ በሁለት ወራት ውስጥ የሰባት ሴቶች አስከሬን መገኘቱን ተከትሎ ፖሊስ ገዳዮቹን ለመያዝ አስቸኳይ ምርመራ መጀመሩን አስታወቀ። በኢራን የሚደገፈው የየመን አንሳር አላህ ወይም ሁቲዎች ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው የየመን መንግስት ጋር አዲስ በገጠሙት ጦርነት ከ100 ሺህ በላይ ህዝብ አፈናቀለ። የጦርነቱ መባባስ ከ65 ሺህ የሚበልጡ የውጭ ሀገር ስደተኞችን ለአደጋ ማጋለጡን የተባበሩት መንግስታት ድርጅት አስታውቋል። አብዛኞቹ ስደተኞች የኢትዮጵያና የሶማሊያ ዜጎች ናቸው። ኬንያ የ2029ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ተመረጠች። ኬንያ ትልቁን ዓለም አቀፍ ውድድር ለማዘጋጀት እድሉን ስታገኝ ለአፍሪካ አህጉርም የመጀመሪያው እንደሆነ ተነግሯል። የዛሬው ጠቅላላው ስርጭታችን እስካሁን የተከታተላችሁትን ይመስል ነበረ። በቀሪው ጊዜ አጭር ሙዚቃ እናሰማችኋለን። ስለተከታተላችሁን አመሰግናለሁ። እኔ በዚሁ ልሰናበት። መልካም ምሽት፣ መልካም ጊዜ።